አልክበት ባገኝህና የሄድክበት መንገድ አዋራውን ቅሜ ያረፍክበት ጥላ ክንዱን ተሳልሜ ሞትኩልህ አንተ ልጅ

አላልከኝ ማይ እንኳን ልትሞትልኝ ታመምክልኛይ እናና የለኝ ቁጭ ብዬ ግራዋ ቁጭ ብዬ ግራዋ ቁሜ ኮሶ ጠጣሁ